0: ገበረንዳል በላ እዚህ ጋርካ ገደኝ አይቀርም ሊጋባ ፍርቆይ ሳይበደኝ አንተ ተመቋን እንታ አንተ ተሊቃውን ትባ ብትለኝ የአባት ስራ ይለቅም ፍርቆሽ አማረኝ እንዘነ ሰይና ማምለው አንድ ሰው ሳይመጣ አርጉኝ ሳይቃጣ ይተመርዳለው ታደረ አይወጣል ሰናማ ከርቄ ገብቼ እንዳላይ እኔን ከለከሉ ይደንበል ማጉዳይ ያንተ ልጄ የምሰራ የመወጃው መለሱ እንኳይ ልምጡ ማጉዳው ተሻግር እንዳላየቱ አይባህር ደንበል ብቻ አልቀናም ከዚ ሁሉ አገር ዘነነ የቀድሞ መድኃኒት ኮሶ ብናላችው ምንም አያስቀምጥም ተሸማችሁ ይኸ ተሸማቸው አያስቀምጥም ሲሉ ይኸው ይነደዋል ሰራየቱ ሁሉ
1: ምን ይልክ ሰው ወመሃበሻ ብንሳጣ የፋየ ነገሬ ታረክ ምንመጣ በናማ ላይ ነው መሳቀው።